ኮመ ነፍሰኪስ መርግ ረሃል ይብገናኔ እችኬ አዲ ትየባሚሁን ኩለ አዕመልተከ ትየባሚሁነ ፉሪሃመ እጀዛ ድባን ከንከሸወሪ ቅያመ ድወሁኔ ፈሄነረከይን እኪባ ኩረቭ ስዋሩጌ ቤድቪ ሚሃ ደናሽ ፈህ እሚሃኩ ነሲብ ሊብጌም ፊከንከሸወሪ ኬሂቤሪ ከምጌ ዋጉቲ ውፈለዴ እችክ ከምጋ ሜኑይ ዱንዬጌ ዲሪውሉን ወይ